ወደ ራሳችን ከመግባታችን በፊት ከተከበሩ ሰሃባዎች እና ታቢዒኖች ጋር ራዲየላሁ አንሁም ረሱላችን አለይሂ ሰላቱ ወሰለም ይሰግዱባቸው በነበሩ ቦታዎች ላይ መስገድና የራሱላችን አለይሂ ሰላቱ ወሰለም በረካ መፈለግ እንደሚቻል ያስተላለፉት ነገር ባጭሩ እንቀኝ።

ቡኻሪ በሶሂሃቸው ላይ በመዲናና በመካ መካከል በሚገኙ አውራ ጎዳናዎች ላይ ስላሉ መስጂዶችና ረሱላችን አለይሂ ሰላቱ ወሰለም የሰገዱባቸው ቦታዎችን በሚያብራራው ንዑስ ርዕስ ላይ እንዲህ ብለው ዘግበዋል። ሙሐመድ ኢብኑ በክር አልሙቀደሚ ከፈይደል ኢብኑ ሱለይማን ከሙሳ ኢብኑ ዑቅባ ይዘው እንዲህ ብለዋል። ሳሊም ኢብኑ አብዱላህ ሰፈር በመንወጣበት ጊዜ የተወሰኑ ቦታዎችን እያጣሩ እነዛ ቦታዎች ላይ ሲሰግዱ ነበር። ይህ ማለት አብዱላህ እነዚህ ቦታዎች ላይ ሲሰግድ አይቻለሁ፣ አባቴ ደግሞ ረሱላችን አለይሂ ሰላቱ ወሰለም እነዚህ ቦታዎች ላይ ሲሰግዱ አይተዋል ብሏል። በሌላ ዘገባ ወቅባህ እንዲህ ብሏል። ናፊዕና አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ እነዛ ቦታዎች ላይ ይሰግዱ እንደነበር ነግሮኛል። ከዛም ሳሊም የአብዱላህ ልጅ ጠየቅኳቸው። ናፊዕ ካሳዩኝ ቦታዎች ጋር ምንም ልዩነት አልነበረም፣ በአንድ ቦታ ሲቀር፣ እሱም ሸረፉ ረውሓ የተባለ በተባለ አካባቢ የሚገኝ መስጂድ ነው። ከእነዚህ ሁለት ሀዲሶችም የምንረዳው ታዋቂው ሰሓቢ አብዱላህ ኢብኑ ዑመር በእነዚህ ቦታዎች ተበሩክ ያደርግ እንደነበር ነው።

ረሱላችን አለይሂ ሰላቱ ወሰለም መዲና ከተማ ውስጥ የሰገዱባቸው መስጂዶች ዝርዝር ቦታዎች ዑመር ኢብኑ ሸበታ አኽባሩል መዲና በተሰኘው ኪታባቸው ላይ በዝርዝር አስቀምጠዋል። በተመሳሳይም ከኢብኑ ሁሰን ብዙ ሰዎች ጽፈው አስተላለፉት ሐዲስ መዲና ውስጥ በአከባቢዋ ከሚገኙ መስጂዶች ውስጥ እርስ በርስ በተጣበቁና የተፈለፈለ ጽሑፍ ባለባቸው ድንጋዮች የተገነቡት ረሱላችን አለይሂ ሰላቱ ወሰለም የሰገዱባቸው ናቸው ብሏል። ይህንን ያሉበት ምክንያት ሰይዱና ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ ከኸሊፋነት ዘመናቸው የመዲና መስጂዶችን መገንባት የፈለጉ ጊዜ ረሱላችን አለይሂ ሰላቱ ወሰለም የሰገዱባቸው የነበሩ መስጂዶችን ሲጠይቁ በሰዓቱ እነዛን መስጂዶች የሚያውቁ ብዙዎች ነበሩና መላከቷቸው። እሳቸውም እንደ ምልክት እንዲሆን እርስ በርሱ የተጣበቀና የተፈለፈለ ጽሑፍ ባላቸው ድንጋዮች ተለይተው እንዲገነቡ በማድረጋቸው ነው።

ኢብኑ ሸበተ በኪታባቸው ላይ እጅግ በጣም ብዙ ቦታዎችን የገለጹ ቢሆንም አብዛኞቹ ግን በአሁኑ ሰዓት እንዲፈርሱና ምልክታቸው እንዲጠፋ ተደርጓል። አሁን ድረስ ከቆዩልን ጥቂቶች ውስጥ የተወሰኑትን እንይ። በመጀመሪያ መስጂዱል ቁባ። ከዚህ መስጂድ በመስራቅ አቅጣጫ የሚገኘው መስጂዱል ፈዲህ፣ መስጂዱል በኒ ቁረይዛ፣ ከዚሁ መስጂድ በሰሜን አቅጣጫ የሚገኘው መሽረበቱ ኡሙ ኢብራሂም፣ ከበቂዕ የመቃብር ስፍራ በመስራቅ አቅጣጫ የሚገኘው ደግሞ መስጂድ በኒ ዞፈር ወይም መስጂዱል በውላህ፣ መስጂዱል ኢጃባህ በመባል የሚታወቀው መስጂዱ በኒ ሙዓዊያ፣ ከሰልዕ ተራራ አቅራቢያ የሚገኘው መስጂዱል ፈትህ፣ በኑ ሰለማ ጎሳዎች ዘንድም የሚገኘው መስጂዱል ቂብለታይን ይገኙበታል።

0: ذاق المرام.
1: የኛ ነብይ አለይሂ ሰላቱ ወሰለም የሰገዱባቸው ቦታዎች ላይ አላህ ወፍቆን የምንሰግድበትና በረካቸውንም የምናገኝበት አላህ ያድርገን። ኢንሻአላህ በቀጣይ ክፍል ደግሞ ሌሎች መስጂዶችን ይዘን የምንቀርብ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
2: صلى رسول الله